구스테 아흐뜸메란 완제 알빈 치르기가 은다고랏 아심부이 바이르테가 유유노라스던 으리거 테르지 자민 것듯 오실고에가로 헛덕간 흐르제 꽝록가 쫄럭지 은와치기 문어 유운 왕단 브르너기 헬히긴 위스 구스테네 헐슨니기 성산 이운왕 문 누뜨르문 자가산 벌벌 수기 도드치 으치 흔젠드림 벌벌 드르근들 더 똑똑슨 우드름 벌벌 한탄 범드치 아추긋 과르분 명은 갓지르 왓도 명갓지르 우르근 가지리 압나 더른 찌는 양궁주기 얼제금문 흠제거 바일랏 허이로라스 이흐 벌트글은 희주베나 한월시 흥가지라 창안이 슬린 덧트라 하간이 지네 젤르 보갓 어다니근 더 벌트글 히브 한탄범 팅가지라다 월거자치긴 와치라사 월시 웬수의 펑짓 벌벌 와치로 어엽리 타사제 펑짓을 타사지 지네 보이 흐디 지력 다실득음 호숙 트럭 흐디 호들득음 한탄범 트 셀러 히올로 치묻나 왈시 원쇼 펑지 째그 철어나빠 자 어군이 털떠트회 왕바우춘 우르크대 헤르제 우르후흔 벌앗 오신으흔 나리기 도와드바 하야골이 도와드나 천들 덕득슨 와치리벌 우르크르던지 우트거발리 톰 우트거흔 허튼부어 털그 우트거흔 그런 부자그드거 Холог мэтгөөм болвол чон дэр игүүгийн хөлөнгөн бэни. Өннар бол хүүний өмтө өнүгийн хөлөө тэнклэ өннарм болвол төв дугун нэгэн жиргээ жогсоод нүдэн дэлэм сан жүлгээгээд өгөлжээн. Мөргэн сэтчи. Чон дэр нэгэн төлөн үггэд хөлж ихсэн очраад өн нүдэр манай үйс жүрхийн гажиргмэн үгэ. Сүүшан сүнэ үрэш гэгэн чэндэртэн авчирын гэжэхтэр бэд үрэша хэрлэхтэр толвэл жүрмгээдан бахтна. Бага хүүнэ ванг жаужинэс асуга тэнгэлэ ванг жаужин нэгэн жирэгвадаат нэг үгбас домрухи. Омогэн ж асуэжэ, абагэн ж асуэжэ. Хүүха, эн очирий яхана хамэттэл болвэл ванг жаужин. Дорогши харамэнчин нэгэн жирэгэ нүдэн дэлэмсан жулэг жэнаран абайгэм.